0: ወይ እንደ ማርያለች አይማቱን እስከታ ወይ እንደ ሰሚያለች አስፈጁ ካርታ ሰዎች ምን ይሉሻል ደግሞ ማታ ማታ
1: Oh, my God.

ማነህ? የተኛውን ቤት ቀሰቅሳለህ? አንሶላን ውድ ነው ታስቀድደዋለህ? አንሶላን ውድ ነው ታስቀድደዋለህ? ወዲህ አበባ ወይ አራዳ ወይ አሁን እንደ ጥንቱ ሰው አለብ ወይ? አሁን እንደ ጥንቱ ሰው አለብ ወይ? የኔ ዓለም ናናቱ ማነህ? አንተዬ ደግሞ ናና ማነህ? አንተ ልጅ እባክህ ና ማነህ? የኔ ዓለም ናናቱ ማነህ? አንተዬ ናና ማነህ?

ጃርቢ ተቃጥሎ ጦለስ ቡልጋ ነው በታሰር መጄን ብግርፍ ጎኔን ነው የመንጃር ነጭ ጤፍ የጌቶቹ መሳ የታገኘዋለሁ ቦድቅ ብነሳ የታገኘዋለሁ ቦድቅ ብነሳ